0: ጆላ ጋና አሰላሙ አለይኩም
1: አሰላሙ አለይኩም
0: ወአለይኩም ሰላም ወራህመቱላህ እንዱ ማናጂን ጆል ጋና ማሽ ወላ ክርንቱስ ካናዳ ላዝም ነው ቦታ ድጋይ እንደኔ ዲወልድ ጋና ለማሽ ወላ ክርንቱ ፍረስክረም ዶኔ ኛሪያ ቲም ያይ ክርንዊ ነካራው ድራሰን ያላግዲ ለድ ናይጄሪያ ለንኩሩ አዴማ አሰላሙ አለይኩም አሰላሙ አለይኩም ያ ፈንቲም ባዲ ዶልድ ማሽዋላ ክሩንቱ ዳጂ አውዶኒ ሞዱሮ ኩሶታይ ማርታዋ አድ ሱራላምባ እና ሰድና ላምቤጂ ነሻ አዋዶኒ ያስኪ ያስኩ ነሻ ኮንጋይኒን በእና ሰድና ኩራዲማ ነሻ ከማይን በእና ሰድና አሰላሙ አለይኩም
2: ወአለይኩም ሰላም
0: ክሌዋስሌ ማሻአላ እንዱ ማናጂን
2: አሚና ንግሮም ሳሪ
0: እንግላ አሚና ንግሮም ሳሪ አይድሮሶ ጎንም ክላሞ ዱሽ ማዲ ላንተነሱንጎ ኩሶታይ ማርታ ባይን ካዳሰድና
2: ሄ ኩርና ቴና ዘውረ
0: አውላ ድረስ ይወልማው እንብቹዋ
2: ዋ ወደኔ ጎንና ለዚያ አንዴ አካምደ ኩራሴ
0: ያ
2: ወንዳ ዘካን ኩራ ካጥኝ አይልማ ደሮ ፈንጀ
0: እንግላ ማሻአላ አሚና
2: ግላ
0: አሚን አሚን ግላ ያሚን አክረንት ማንዴ ሳይስዌ ክርንቱ ፍረስ ክርንዶ ኛሪያ ቲም አክረንዊና ካራው እንደራሶን ያላግዲ ለር ናይጄሪያ አይላንድ ኩሩ አዲማ አላባራስ ኩሩ ኩሰታይ ማታ ባይን ካዳ ሰድና ኩድ ዲወልድ ጋናላ ማሽወላ ቦትር ጋይ እንደኔ ፈንዴ ጎኝምባ አሰላሙ አለይኩም አሰላሙ አለይኩም ወራህመቱላ እንዱማ ናጂን አይኩ ማናርጋና ካምቲን ሄሎ አንዲያ ፋኒ ሚና ወልትኒ አንዲያ ጀርምኒ ድወልድ ጋና ማሽወላ ኳድ ነሻ ኮንጋይን ፋኑ ሙዋታ ቁርአዲማ ፋንታ ቁርአዲማ ፈርዋታ በእና ሰድነንጎ ድወላ ጋይን አሰላሙ አለይኩም ድወልድ ጋና ማሽወላ አሰላሙ አለይኩም ወራህመቱላ አሰላሙ አለይኩም ወልቲኒ አንዳ ጀርምኔ ድወልድ ጋና ማሽወላ ክርንቱ ነሻ ካምዋይን ለቻ ፋጅን ባይ ምቤጂ ፋጃ ፋቶን ባይ ምቤጂ ኩራ አዴማ ፍራጃ ሱሮዲን ባይ ሱሮላን ምቤጂ ክርንቱ ፍቱሮ ተምተምዛ ጎ ኩራ አዴማ ነሻ ክላሞ ዱሽማ አዴላን ፍቱሮ ክንንጋን ድሮ ፉቷ ሱቲንን ነሻ ዶኔ አዋጅለ አታሪን ክሻናድ ስሮ ክንንጋ ሜም ባሮ ወሎንም አውቢን ስሮ ሀላን ሜም ባሮ ወሎንማ ኩሩ ነሻ ኮንጋየን ፉቱይሮ ወልጅን ሺ ሀልሽማ አድ ሀልሚን ቤጅሮ ወሎንማ ፉቱይሮ ክንንጋም ድንግላጅን እንደ ውኘው ፉቱይሮ ነሻ ክንንጋ እንደን አንዲያ ባናጅን ክላን ክርንቱ ዳጂ ኩዱ ዲወልድ ጋናላ ማሽወላ ጎቦቱ ደርዳጅርሚ አሰላሙ አለይኩም
3: ወአለይኩም ሰላም
0: ማሻአላ እንዱክላ ዲወልን
3: ነአም ቲ አኢሻ ማኒ መሐመድ ወረይማቲ
0: ግላ ያ አኢሻቱ ከሰራታሩ ባሎክ ቱ ዲ ግናዝና
3: አሃ ናቸረንጋ ዲዮላ ማኔ እንዲያ ኮልዚ ዳጂ ቱሮ ፕሮግራም ካምካም አሬ ኢልሙ ካዳ ጎኒ ና ከፈራ ከራ ጎኒ ሳያ ኩራቲ ያና ኮንግና ፈልሞስ ወንግላ ማዲ ሱን አወረ ደረሰሮ ኮንግና ሪፓፕ ወጅቻ ፋጅምባ ዳዲ ኮንጃ ኮምኖሮ ሱሊና
0: ari haya diwaldum de kamgati aisha tu tumangina kuru darasa gon marukla maudu shima adiyalan krantu daji bo tudani aisha tu ya adlan darramdo fraskam yariya timya ku dro keshe tumangina ne de tamtamza gon waro kuso tanyi martawa sonda hada zana malsan dima ba mustafa tijani adema ba kansulum muhammed ta adeima ya filmata malam abodwa kuru adema alabaras kuru klafa ya skia skelan nasha kishana ya kongaya bayana sadina tumangana kuruno tuwa kuruna shanto sola nende diwal mana waya idu la sonda gazana la sonda gasanyi kuruni yandola mbeji karantu sonyai tumangana drasa ugonwaro karantu ma Fatima Grema modu fras kamshi madane ndu da wange tagat kuko wanandia sekam kafua masalam.